ዝብራንርሲ መንማ ንርሞቺ ሰቅ ዛህርን ያን ዛህር መንማ ጋ ኸንቴቺ ሱን ጋማ ሸፋይን አሚር አልሙእሚኒን ሐዝረት ዓሊ ዓለይሂ ሰላም